ሰነ ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅ ማት ከዊኖ ወብዛ ምረት ከዊኖ በበላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን ይሴባይታ ኮ ስሙ ለእግዚአብሔር

0: ሰላም
1: ሰላም
0: ዮሐን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ዮሐን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ዮሐን መካን